ወገኔ ወገኔ በሹሜ ታዘዘ ወገኔ ናፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንቲ አገሬውጋ ወገኔ ናረንጓዴ አትልበስ

መለስ ወገኔ ካገሩ ያጣ ወገኔ ናገሩ እስኪመለስ ወገኔ ቢጭኑ ታህያ ወገኔ ቢጋልቡት ፈረስ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ካገሩ

ያዘኝ ወገኔ በሹሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንተ አገሬውካ ወገኔን አረንጓዴ አትልበስ

ሰጠኝ ወገኔ በሹሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንተ አገሬ ውጣ ወገኔን አረንጓዴ አትልበስ

መለስ ወገኔ ካገሩ ያጣ ወገኔ ናገሩ እስኪመለስ ወገኔ ቢጭኑ ታህያ ወገኔ ቢጋልቡት ፈረስ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ካገሩ

አልብሰኝ ወገኔ በሹሜ ታዘዘ ወገኔ ናፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንተ አገሬው ወገኔ ናረንጓዴ አትልበስ

ሰጠኝ ወገኔ በሹሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬውካ ወገኔን አረንጓዴ አትልበስ